0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኛ ሰላምታና ነቕርብ። ናይ ሎሚ ዕለት 12 ጥቅምቲ መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ዘካፈልዋ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላእከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ብዛዕባ ኩነታት ጥዕናኦም ዘሃብዎ መግለጺ ርእሰ ሊቃነ ጳጳሳት ምስ ሲኖዶስ ጳጳሳት ግሪክ ሜልቃዊት ቤተ ክርስቲያን ከም እተራኸቡ ቅዱስ ኣቦና ኣንጻር መቕጻዕቲ ሞት ዘመሓላለፍዎ መልእኽቲ ርእሰ ሊቃነ ጳጳሳት ሓድሽ ሊቀ ካህናት ባዚሊካ ቅዱስ ጴጥሮስ ክኾኑ ንዋና ጸሓፊ ናይቲ ብዛዕባ ጉዳያት ስርዓተ ኣምልኾን ቅዱሳት ምስጢራትን ዝሓልል ዓለዋይ ቤት ጽሕፈት ቅድስቲ መንበር ከም ዝመዘዙ ብዛዕባ ዝፍውስ ህላዌ ጻውዒት ቤተ ክርስቲያን ናብ ኣገልግሎት ኣእምሮዊ ጥዕና ብዝብል ኣርእስቲ ኣብ ሃገረ ቫቲካን ብዛዕባ ዝተኻየደ ኣውደ መጽናዕቲ ዝተዋህበ ጋዜጣዊ መግለጺ ኣብ ዝምልከቱ ቀንዳ ርእስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 12 ጥቅምቲ 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኛ ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ብዛዕባ መርዓ ዝሃቦ ምሳሌ ኣስተንተኑ። ወላ እኳ ኣብ ሓደጋ ዘይምርድዳ እንተሃሎና ንክርስትያናዊ ሓጐስ ምስ ካልኦት ክንካፈሎ ከም ዝድርኸና ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ምስቶም ኣብ ቅርዓት ቅዱስ ጴጥሮስ እተረኽቡ ነጋድያንን መንፈሳውያን በጻሕትን ናይ ቀትሪ ጸሎት መላእከ እግዚኣብሔር ኣዕሪጎም ቤተ ክርስቲያን ኣብ መበል 28 ሰንበት ናይ ተራ ዘመን ከተብዕልን ከላ እቲ ኣብ ወንጌል ዝዝከር ዛንታ ጐይታናን መድሓኒናን ኢየሱስ ክርስቶስ ብዛዕባ እቲ ንወዱ መርዓ ዘዳለወ ንጉስ ዝገልጽ ምሳሌ ዘዘንቱ ክፍሊ ተንብብ። ርእሰ ሊቃነ ጳጳሳት ኣብቲ ዘካፈልዎ ኣስተንትኖ ነቲ ቅዱስ ቶማስ ዘኣኩኖስ ሰናይ ብባህሪኡ ናይ ምዝርጋሕ ዝንባሌ ኣለዎ ዝብል ሓሳብ ዘኪሮም። ልክዕ ከምቲ ኣብቲ ዛንታ ተጠቒሱ ዘሎ ከምቲ ንጉስ ሓጐስና ምስ ካልኦት ክንካፈል ንደሊ ኢና። ይኹን እምበር እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ዝመሰሎ ምሳሌ እቲ ንጉስ ዝረኸቡ ሓጐስ ተቐባልነት ከም ዘይረኸበ ይሕብር። ገሊኦም ተቈጢዖም ነቶም ልኡኻት ናይ ንጉስ ይጸርፍዎምን ሕሉፍ ሓሊፎም እውን ይቐትልዎም በሉ። እቲ ዘሕዝን ግን እዚ ንዓና እውን ከጋጥመና ዝኽእል እዩ። ከመይሲ እቲ እንገብሮ ጽቡቕ ነገራት ኩሉ ሳዕ ሰባት ዘይርድእዎን ኣፍልጦ ዘይህብሉን እውን ክኸውን ይኽእል እዩ። ይኹን እምበር ክነጽጉና ከለዉ ተስፋ ክንቈርጽ የብልናን። ኣብ ክንድኡስ መደባትና ንቕድሚት ክስጉምን ከምቲ እቲ ንጉስ ዝገበሮ ንሓጐስና ከነካፍልን ክንዕድም ኣሎና። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም እቶም ቀንዲ ገጸ ባሕርያት እቲ ዛንታ ንመን ከም ዝውክሉ ገሊጾም። እቲ ኣብ ሓምሻይ ክፍለ ዘመን ዝነበረ ዓብዪ ምሁር ቅዱስ መጽሓፍ ቅዱስ ጅሮም እቲ ንጉስ ምስ ሰማያዊ ኣቦ ነቲ መርዓዊ ድማ ኢየሱስ ነታ መርዓት ከዓ ከም ቤተ ክርስቲያን ገይሩ ገሊጽዎም ከም ዘሎ ዘኪሮም። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ንሕና እውን ኣብቲ ዛንታ ተሳተፍቲ ኢና። ከመይሲ ንሕና ኣባላት ቤተ ክርስቲያን ስለ ዝኾናን ሕይወትናን ሕይወቱን ምስ ካልኦት ከነካፍል ብጐይታ ስለ እተመረጽና ኸኣ እዩ። እቲ ድግስ ከዓ ኣብያተ ቤተ ክርስቲያንናን ኣባይትናን እንነብረሉ ቦታታትን ኮይኑ እቲ ወዲ ንጉስ ኢየሱስ ክርስቶስ ፍቕሩ ዝእውጀሉን ሕራይና ዝጽበየሉን ቦታታት እዩ በሉ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ክርስቲያናዊ ሓጐስ ዓሚቑን ጭቡጥን ሓቂ ደኣ እምበር ዝተሰንዐ ከም ዘይኮነ ሓቢሮም። ሓጐስና ልክዕ ከም ገጽቶም እንረኽቦም ሰባት ጽቡቕ እዩ። ልክዕ ከምቲ ንመዓልትና ዝመልአ ስራሕን ፍሽኽታን ንብዓትን ምርኻባትን ከምኡውን ናይ ህያውነት ተግባራት ሓቀይና እዩ። ንምድሓን ዓለም ዝኸውን ውህበት ኣምላኽ እውን እዩ ክብሉ ኣስተንትንኦም ዛዘሙ። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዩክሬይን ሰላም ንኽግበር ዘቕረብዎ ጻውዒት ዳግም ኣሕደስዎ። ሰደድ ናይ ረድኤት እኽሊ ምንካዩ ኣብተና መላእ ዓለም ዝርከባ ድኻታት ሃገራት ዘሕድሮ ጽልዋ ድማ ይዝክሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ቃል ሰላምታን ምሕፅንታን እቲ ዝቕጽል ዘሎ ውግኣት ንሰደድ ናይ ረድኤት እኽሊ ስለ ዘነከየ ኣብ መላእ ዓለም ስቓይ የምጽእ ስለ ዘሎን ኣብ ዩክሬይን ሰላም ክሰፍን ጻውዒት ኣቕሪቦም ኣብታ ብውግእ ዝዓነወት ሃገረ ዩክሬይን ዘሎ ቅልውላው ካብ ዶባት ወጻኢ ብፍላይ ኣብተን ብዙሓት ሰባት ኣብ ሸመተ እኽሊ ዝምርኰሱ ድኻታት ሃገራት ስቓይ የምጽእ ኣሎ በሉ እቶም ኣብቲ ውግእ ዝሳተፉ ዘለዉ ወገናት ድማ ንእኽሊ ብጸሊም ባሕሪ ብድሓን ከጓዓእዙ ልባዊ ጻውዒት ኣቕርብ ኣለኹ ዕለት እንጌራ ናይ ሚልዮናት ሰባት ብውግእ ክዕገት ኣይክእልን እዩ ክብሉ ድማ ኣትሪሮም ተዛረቡ ሃገረ ዩክሬይን ኣብ ታሪኽ 10 ሚእታዊ ናይ ዓለም ቀረብ ስርናይ 15 ሚእታዊት ዕዳጋ ዕፉን 13 ሚእታዊት ቀረብ ስገም እተፍሪ ሃገር እያ ርእሰ ሊቃነ ጳጳሳት ልዮን ዝሓለፈ ቀዳም ኢጣልያዊት ብጽእቲ ማርያ ኢግናስያ ኢሳቺ ነቶም እተሸገሩን ጽጉማትን ዝገበረቶ ትብዓት ዝመልኦ ልግሳ ዘኪሮም ቅዱስነቶም ኣብነታ ንዅሉ ሰብ ፍቕሪ ወንጌል ኣብ ዓለም ክንምስክር ዘሎና ባህጊ ከተሐድሶ ጸልዮም ክብርቲ እናቴ ማርያ ኢግናስያ ኢሳቺ መስራቲት ማሕበር ደናግል ኦርሰሊን ኣሓት ዘቅዱስ ልበ ኢየሱስ በዓልቲ ኣሶላ ብዕለት 10 ጥቅምቲ ኣብ ኢጣልያ ኣብ እትርከብ ከተማ ማንቱዋ ብጽእናኣ ተኣወጀ ብፁእ ካርዲናል ማርቸሎ ሰሜራሮ ህየንተናይቲ ብዛዕባ ጉዳያት ኣዋጅ ቅድስና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ካቴድራል ቅዱስ እንድርያስ ሃዋርያ ኣብ እተገብረ ስርዓተ ኣዋጅ ቅድስና መስዋእተ ቅዳሴ ኣዕሪጎም ብፁእ ካርዲናል ሰመራሮ ኣብ ዘካፈልዎ ስብከት ቃል ኣምላኽ ንመዓልታዊ ህይወታ ክቕይሮ ዝፈቐደ ብሩህ ምስክርነት ክርስቶስ ከም ዝኾነ እውን ገሊፆም ምንኩስናዊ ጸዋዕታኣ ኣብ ውሽጢ ስድራ ቤት ማሕበራ ተቐርጸ ኣብ መንጎ ደናግል ኦርሰሊን ኣሓት ሶማስካ ድማ እናማዕበለ ኸደ ኣባኡ ድማ ብትምህርቲ ኣቢላ ንእምነት ደቂ ኣንስትዮ ክትኩስኩስ ተረኽበት ኣብ ውሽጢ እቲ ማሕበር ዝነበረ ውጥረት ከኣ ሓድሽ ማሕበር ደናግል ከም እትምስርት ገበራ ጸገማትን ዘይምርድዳእን እናጋጠማ ክንሱ ተልኽኣ ቀጸለት ብፁእ ካርዲናል ሰመራሮ ኣስዒቦም ኣብ ሓልዮት ኣምላኽ ዘለዋ ትውክልትን ንጸዋዕታ ዘለዋ ተኣማንነትን ወሲኾም ኣጉልሑ እዚ ድማ ካብ ኣሕሉቓን ርእሰ ሊቃነ ጳጳሳት በነዲክቶስ መበል 15 ብዛዕባ ማሕበራት ገዳማውያን ገዳማውያንን ዝሓሊ ዝነበረ ቅዱስ ጉባኤ ምትብባዕ ከም እትረክብ ገበራ ድኽነት መንፈስ ከም መለለይ ቅድስናኣ ገይሮም ብምግላጽ ከኣ ንዅሉ ነገር ከም ውህበት ኣምላኽ ገይራ ኣፍልጦ ብምሃብ ንኻልኦት ንኸተፍቅርን ንኸተገልግልን ብርታዔ ከም ዝኾና ገለጹ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሳምቦኦም ንዝተረኽበ ጥረ ንምውጋድ መጥባሕቲ ክገብሩ ምዃኖም ገሊጾም እቲ መጥባሕቲ ኣብ ኣዝዩ መጀመርታ ደረጃን ኣብ ውሱን ስፍራን ዘሎ ምዃኑ ገሊጾም እቲ መጥባሕቲ ኣብ ዝመጽእ መዓልትታት ኣብ ሆስፒታል ጀመል ሮማ ክገብርዎ ኸኣ እዮም ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ንጸሎት መላእከ እግዚኣብሔር ኣብ ቅርዓት ቅዱስ ጴጥሮስ እተረኽቡ ምእመናን ሓካይም ኣብ ሳምቦኦም ኣብ ውሱን ቦታ ዝበቖለ ጥረ ከም ዝረኸቡን ኣብ ውሽጢ ሒደት መዓልትታት መጥባሕቲ ከም ዝግበረሎምን ሓበርዎም እቲ መጥባሕቲ ኣብቲ ኣብ ከተማ ሮማ ዝርከብ ሆስፒታል ኣጉስቲኖ ጀመሊ ፖሊክሊኒክ እዩ ክካየድ ወሲኾም ድማ ቅዱስ ኣቦና እቲ ጥረ ኣብ ናይ ፈለማ ደረጃኡ ከም እተረኽበን ኣብ ሓደ ውሱን ቦታ ጥራይ ከም ዘሎን ገሊጾም ርእሰ ሊቃነ ጳጳሳት ኣስዒቦም ሓካይም መጥባሕቲ ክገብሩ ከም ዝመኸርዎምን ምኽሮም ከም ዝተቐበልዎን እቲ መጥባሕቲ ኣብ ዝመጽእ መዓልትታት ከካይድዎ ከም ዝመደቡን ኣመልኪቶም ርእሰ ሊቃነ ጳጳሳት ልዮን ወሲኾም ስለ መንፈሳዊ ቅርበት ምእመናኖም ንዅሎም ኣመስገንዎም ኣብ ጸሎት ክዝክርዎም ድማ ብሕድሪ ተማሕጸንዎም ፍቁራት ዕሩኸይ ኣብዚ ቐረባ ግዜ ኣብ ዝገበርክዎ ሕክምናዊ መርመራ ሓካይም ኣብ ሳምቦኦይ ንእሽቶ ጥረ ረኺቦምለይ ኣብ መጀመርታ ደረጃ እዩ ተረኺቡ ዘሎ ኣብ ሓደ ውሱን ቦታ ድማ እዩ ተረኺቡ ዘሎ እቶም ሓካይም መጥባሕቲ ምግባር ዝሓሸ ምዃኑ እዮም ዝኣምኑ ስለዚ ምኽሮም ብምስዓብ መጥባሕቲ ክገብር ወሲነ ኣለኹ እቲ መጥባሕቲ ኣብ ዝመጽእ መዓልትታት ክገብር ተመዲቡሎ ስለቲ መንፈሳዊ ቅርበትኩም ኣመስግነኩም ኣብ ጸሎትኩም ድማ ክትዝክሩኒ ሓደራ እብል ኣዝየ ኣመስግነኩም ብሩኽ ሰንበት ይግበረልና በሉ ኣመሓዳሪ ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ማቴዎ ብሩኒ ከዓ ብወገኑ ንሕቶታት ጋዜጠኛታት መልሲ ኣብ ዝሃበሉ እቲ መጥባሕቲ ኣብተን ቀዳሞት መዓልትታት ናይዚ ሰሙን እዚ ክካየድ ተመዲቡሎ ድሕሪ መጥባሕቲ ድማ ገምጋም ናይ ምሕዋይ ግዜ ዳርጋ ሓደ ሰሙን ኣቢሉ ክኸውን እዩ ክብል ኣመልከተ።
1: ክቡራትን ክቡራን ሰማዕትና እዚ ትከታተሉ ዘለኹም ዜና ቫቲካን ንመደብ ቋንቋ ትግሪና እዩ። ሩስ ሊቃነ ጳጳሳት ልንመበል 14 ንሊቀ ጳጳሳት ቪቶሪዮ ፍራንቸስኮ ቪዮላ ናይ ቅዱስ ጴጥሮስ ባዚሊካ ሊቀ ካህናትን ንጳጳስ ኣውሬልዮ ጋርሲያ ማስያስ ድማ ናይ ስርዓተ ኣምልኾን ቅዱሳት ምስጢራትን ጉዳያት ዝከታተል ናይ ቅዱስቲ መንበል ዕሉያ ቤት ጽሕፈት ጸሓፊ ክኾኑ ሸምዮም። ሩስ ሊቃነ ጳጳሳት ልንመበል 14 ንሊቀ ጳጳሳት ቪቶሪዮ ፍራንቸስኮ ቪዮላ ኣባል ማሕበር ፍራንቸስካውያን ንኡሳን ኣሃው ኣብ ቫቲካን ናይ ቅዱስ ጴጥሮስ ባዚሊካ ሊቀ ካህናት ንከተማ ቫቲካን ናይ ቅዱስነቶም ተራዳእን ናይ ቅዱስ ጴጥሮስ ጉዳያት ሓፈሻዊ ኣገልግሎት ኣቦ መንበርን እንክብሉ ከም ዝሰመይዎም ናይ ቅዱስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ። ሊቀ ጳጳሳት ቪዮላ ቅድሚ ናይ ስርዓተ ኣምልኾን ቅዱሳት ምስጢራትን ዝሓሊ ናይ ቅዱስቲ መንበር ልዕላ ቤት ፅሕፈት ፀሓፊ ኮይኖም እውን ከም ዘገልገሉ ዝሓበረ ቤት ፅሕፈት ዜናን ክፍሊ ማሕተሙን ቅዱስቲ መንበር ኣባ ቪዮላ ኣብ ዞባ ፒዮሞንተ ከተማ ቢየላ ዕለት 4 ጥቅምቲ 1965 ዓመተ ምሕረት ዝተወልዱ ኮይኖም ኣብ 1991 ዓመተ ምሕረት ኣብ ማሕበር ፍራንቸስካውያን ንኡሳን ኣሃው ዓብዪ መብፅዓ ፈጺሞም ኣብ 1993 ዓመተ ምሕረት ማዕረገ ክህነት ከም እተቐበሉን ኣብ ጳጳሳዊ ተቋም ሊጡርግያ ቅዱስ ኣንሰልሞ ብስነ ሊጡርግያ ሊቕነት ዘመስከሩን ኣብ

ጳጳሳዊ ቅዱስ አንሰልሞ ተቋም በስነ ሊቱርጊያ ሊቅነት ዘመስከሩን እዞም ናይ ርእሰ ሰበኻታት ቫላዶሊድ ሓለቓ ተምሃሮ ዘርዓ ክህነት ኮይኖም ዘገልገሉ ካብ 2015 ዓመተ ምሕረት ኣትሒዞም ኣብ ጉዳያት ስርዓተ ሊቱርጊያን ቅዱሳት ምስጢራትን ዝከታተል ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ዘገልግሉ ዘለዎ ምዃኖም የመላኽት። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ምስናይ ግሪክ መልቃዊ ተካቶሊካዊት ቤተ ክርስቲያን ሲኖዶስ ጳጳሳት ብምርኻብ ምእመናን ንዕርቂ ክምስክሩን ኣብተን ብዓመት ዝሳቀያን በሰላ ዘለዎን ሃገራት ከም ዘርኢ ሓድነት ኮይኖም ከገልግሉ ይዕድሙ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዕለት 10 ጥቅምቲ ምስ ኣባላት ሲኖዶስ ጳጳሳት ናይ ግሪክ መልቃዊ ተካቶሊካዊት ቤተ ክርስቲያን ዘኣንፅዮክያ ተራኺቦም ሰዓብቲ ኢየሱስ ክርስቶስ መጀመርያ ክርስቲያን ዝተባህሉ ኣብ ኣንፅዮክያ ምዃናት ዘኻኺሮም ሕጂ እውን ሂወትና ኣብ መንጎና ህላዊ እግዚኣብሔር ብዝምስክር መገዲ ክንነብር ተፀዊዒና ኣሎና። ንእምነት ኣብ ኣእምሮኹም ተሰኪምኩም ጥራይ ኣይኮንኩምን ብመንፈስ ተደሪኽኩም መግቢ ህይወት ምስደኻታት ብምክፋል ትምህርትን ክንክን ጥዕናን ብምሃብ ኣብ ስቃይ ዘሎ ብምስናይን ብምትብባዕን ቤተ ክርስቲያን መብራህቲ ብርሃነ ክርስቶስ ክትከውን ብምፍቃድ ብፍላይ ኣብዚ ዕግርግር ዝመልኦ እዋን ቢሎም ብዙሓት ናይ ግሪክ መልቃይት ቤተ ክርስቲያን እትርከበሉ ከባብታት ብውግእን ናዕብን ሃይማኖታዊ ፀንፈይናነትን ቁጠባዊ ግጭትን ከም እተሸፈነ ኣስተብሂሎም ኣብ ማዕከል ዘሎ ኩሉ ፈተናታት ንክርስቶስ ክመስሉ ዘለዎም ድሌትን ነቶም ናይ ግሪክ መልቃይት ካቶሊካውያን ሙእምናን ቅርበቶም ብምዝኽኻር ናይ መላእ ካቶሊካዊት ቤተ ክርስቲያን ሓገዝን ጸሎትን ኣረጋጊፆም ብፍላይ እቲ ንብዙሓት ሙእምናን ኮምን ኣብ ርሑቕ ሃገራት ክስደ ዳዱ ስራሕ ክረኽቡ ካብ ሓደጋታትን ሓደ ሓደ ግዜ እውን ካብ ኣሳዶ ከይተረፈ ካሓድሙ ንኣባይቲ ስድሮኦም ብውሑስ መገዲ ክዕብዩ ዝድርኾም ቁስልን ጸገማትን ይመስለኒ እንክብሉ የስተብህሉ። ማዕረ ማዕሪኡ ድማ ቤተ ክርስቲያን ግሪክ መልቃይት ኣብቲ ቅዱሳት ቦታታት ድሕነትና ናይ ዘመናት ናይ እምነት ምልክታት ክትከውን ዓሚቕ ፀዋዕታ ሒዛ ኣላ። ቤተ ክርስቲያንኩም ኣብተን ብግጭት ዝዓነዋ ሃገራት ናይ ዕርቅን ሰላምን መስካሪት ክትከውን ዓብዪ ፀዋዕታ ኣለዋ። ንስኻትኩም ኣብተን ብዓመፅ በሰላ ዘለዎን ሃገራት ዘርኢ ሓድነት ኢኹም ቢሎም ናይ ግሪክ መልቃይት ሲኖዶስ ከም ሓላዊ ሓድነት ኮይኑ የገልግል። ምእመናን ንሓድነት ክፅዕሩን ኩሎም ሰባት ኣብኡ ንክርስቶስ ከለልዩን ይሕግዞም ኢሎም ኣብ ክንዲ ኣገልግሎት ስልጣን ካብ ግሉፅነትን ቅንዕና ንላዕሊ መኽሰብ ካብ ጉስነት ንላዕሊ ውልቃዊ ዓወት ንምድላዓይ ንነፍስና ልዕሊ ካልኦት ክብ ንኸነብል ኣብ ዝድርኽ ፈተና ከይንወድቕ ኩሉ ግዜ ክንጥንቀቕ ኣሎና። ቁጥዐን ፍርሕን ኣብ ዝፈታተነና መሪር ሕሞታት ፍቕሪ ንምግላፅ ብምምራፅ ዝያዳ ኣገዳሲ መግለፂ እምነትናን ወንጌልን ነቕርብ። ነዚ ምስክርነት እዚ ንምቕራብ ዝያዳ ሓላፍነት ዝስከሙ ካህናት ምዃኖም ኣፅኒዖም ብምዝኽኻር ቀፂሎም ናይ ግሪክ መልቃውያን ካህናት ብክርስትያናዊ ተስፋን ፍቕርን መንእስያት ኣብ ማህናፅ ክተግሁ እፅልይ። እቲ ዘጋጥመና ፈተናታት ሰማዕትነት ይኹን ብፍቕሪ ብፅኣይና ዘጋጥመና ተራ መስዋእቲ ኣብ ልቢ እቶም ሓቀይና ሰላም ዝደልዩ ሰባት ብዝድመፅ መገዲ እምነትና ከነረ ዕድል ከም ዝህበና ኣብ ታሪክ ርኢና ኢና ምስ በሉ ኣብ መወዳእታ ኣብ ሶርያ ሊባኖስን ዒራቅን ንዝርከቡ ምእመናን ዝወሃበ ትምህርታዊ ደገፍ ኣስተብሂሎም ቅዱስቲ መንበር ኣብ ማእከላይ ምብራቅ ካቶሊካዊ ትምህርቲ ንምድጋፍ ዘለዎ ተወፋይነት ገሊፆም ዕላማና ንመንእስያት ንምድጋፍ እዩ። እዚ ዝግበር ዘሎ ማሕበረሰብ ክርስትያን ማእከላይ ምብራቅ ፀኒዑ ኣብ መሬቱ ንክፀንሕ ንቐፃሊ ህላወ ክርስትያን ዘድሊ ደገፍ ንክረክብን እዩ። ዕላማና ንመንእስያት ምድጋፍ እዩ። ምእንቲ ክርስትያን ኣባይቲ ስድራ ኣብ ማእከላይ ምብራቅ ንክፀንሑን ክርስትያናዊ ህላወ ክዕቅቡን ዘድሊ ሓገዝ ክረኽቡን እዩ ኢሎም ብፍሉይ ናይ ምብራቃውያን ኣብ ቤተ ክርስትያን ዝሓሊ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ዝርግሐ ናይዚ ጉስነታዊ ተበግሶ ብዝርዝር ዝገልጽ ኣብ ዘውፅኦ ፅብጻብ ቅዱስነቶም ነዞም ማሕበረሰባት ብመገዲ እዚ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ዓመታዊ ናይ ትምህርትን መናብርተ ጥበብን ክፍሊት ዝሽፍን ንደቆም ናይ ትምህርቲ ዕድል ክህቦም መምርሒ ከም ዝሃቡ ብምምልካት ርእሰ ሊቃነ ጳጳሳት ሊዮን መንበር 14 በዚ ንህፃናትን መንእሰያትን ዓበይትን ዝገብሮ ኣቦኣዊ ሓልዮት ኣቢሎም ነቶም ነዘን ሃገራት እዚኣተን ንነዊሕ እዋን ዘሳቅየን ግርጭታትን

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎም ዕለት 13 ጥቅምቲ 2016 ዓመተ ምሕረት መደብ ፈነወና ርእሰሊቃነ ጳጳሳት ልምበል 14 ኣብ ሳምቦኦም ዝተረኽበ ጥረን ምቕላይ ሮማ ኣብ ዝርከብ ቤት ሕክምና ጀሜሊ ከም ዝኣተውን ርእሰሊቃነ ጳጳሳት ልምበል 14 ናይ ኣገልግሎት ዘመኖም ንዘብቅዑ ካርዲናል ጆቫኒ ባቲስታ ረ ኣገልግሎት ዘመኖም ንዘብቅዑ ካርዲናል ጆቫኒ ባቲስታ ረ ናይ ጉጅለ ካርዲናላት ኣፈ ጉባኤ ዘመሓላለፎ ናይ ምስጋና መልእኽቲ ዕለት 11 ጥቅምቲ ዓለም ሓቆፍ መዓልቲ ስደተኛታትን ተመዛበልትን ናይ ቅዱስቲ መንበረከብ ብምስ ሃገራትን ኣህጉራውያን ትካላትን ፀሓፊ ሊቀ ጳጳሳት ፖል ሪቻርድ ጋላገር ኣብ ጀኔቫ ብፅዕሪ ቁምሳተ ቅዳሲ ዝረገስዎ ስብከት ብዛዕባ ናይ ፍቕሪ ሓሰት ሓዋርያዊ ምዕዳን ድሕሪ 10 ዓመት ሎሚ ብሳባይቲ ስድራ ወንጌል ምእዋጅ ብዝብል ቁም ሓሳብ ካብ ዕለት 7 ክሳብ ዕለት 14 ጥቅምቲ ዝካየድ ናይ ዘሎ ዓውደ ኣኼባ ሓምሻይ መዓልቲ ውዕሎ መራሕቲ ክርስትያንን ናይ ፖለቲካ ኣካላትን ቅዱስ ኣቦና ዘመሓላልፎ ዘለዉ ናይ ጸሎትን ቅርበትን መልእኽቲ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎም መደብ ፈነወና እንሆ ሕጂ ጅምር ክሳብ ፍጻሜ መደብና ዝስናሐኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምኦንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎም መደብ ፈነወና ዘሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰሊቃነ ጳጳሳት ልምበል 14 ሶሉስ ዕለት 13 ጥቅምቲ ንግሆ ሮማ ኣብ ዝርከብ ቤት ሕክምና ጀሜሊ ከኣት ምዃኖም ኣብኡ ድማ ንእሽቶ ኣብ ሳምቡእ ንዘሎ ጥረን ምቕላይ መጥባሕቲ ክገብሩ ምዃኖም ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ሓቢሩ። ርእሰሊቃነ ጳጳሳት ልምበል 14 ኣብ ሳምቡኦም ዝተረኽበ ጥረን ምቕላይ መጥባሕቲ ክግበረሎም ሎሚ ዕለት 13 ጥቅምቲ ንግሆ ሮማ ኣብ ዝርከብ ቤት ሕክምና ጀሜሊ ከም ዝኣተው ዝሓበረ ናይ ቅዱስቲ መንበር ዜናን ክፍል ማሕተምን መግለፂ ኣስዒቡ ቅዱስነቶም ክሳብ ሰሉስ ዕለት 20 ጥቅምቲ ንኽንክን ንጥዕና ኣብቲ ቤት ሕክምና ክፀንሑ ብምዃኖም ተታሒዙ ዝነበረ መርሓ ፍጻሜታቶም ኩሉ ከም እተሰረዘ የመላኽት። ርእሰሊቃነ ጳጳሳት ልምበል 14 ሰንበት ዕለት 11 ጥቅምቲ ፍቕ መዓልቲ ኣብ ክርዓት ቅዱስ ጴጥሮስ ምስ ዝተኣከቡ ካብ ውሽጡን ወፃእን ዝመፁ ነጋድያን ኣብ ዝተረኽብሉ ጉባኤ ጸሎት መልኣከ እግዚ ኣብሄር ኣብ ዘስምዖ ቃል ኣብ ሳምቦአይ ዝተረኽበ ኣብ ኣዝዩ መጀመርታ ደረጃን ኣብ ውሱን ስፍራን ዘሎ ጥረ ንምእላይ መጥባሕቲ ክገብር እየን ክብሉ ገሊፆም ከም ዝነበሩ ዝዝከር ኮይኑ ናይ ቅዱስቲ መንበር ዜናን ክፍል ማሕተምን ሓላፍ ማቴዎ ቡሩኒ ዕለት 12 ጥቅምቲ ብዛዕባ ጥዕና ርእሰሊቃነ ጳጳሳት ጋዜጠናታት ንዘቕረብሎም ሕቶ ኣብ ዝሃቦም ምላሽ እቲ መርመራ ስሩዕ ከም ዝነበረ ኣነፂሩ ድሕሪ መጥባሕቲ ቅዱስነቶም ክሳብ ሰሉስ ዕለት 20 ጥቅምቲ ንክንከነጥዕ ና ኣብቲ ቤት ሕክምና ክፀንሑ ብምዃኖም ተታሒዙ ዝነበረ መርሃ ፍጻሜታቶም ከም እተሰረዘ ኣፍሊጡ ኣብ ሓሙሽተን ኣህጉራት ካብ ዝርከባ ኣብያተ ክርስትያናትን መንግስታትን ናይ ፖለቲካ መራሕትን ናይ ደገፍ መልእኽቲ ዝበፅሖም ዘሎ ርእሰሊቃነ ጳጳሳት ልዮን ዕለት 12 ጥቅምቲ ዝነበሮ መርሃ ፍጻሜታት ከም ዘካየዱን ይኹን እምበር 10ይ ዓመት ሕትመት ሃዋርያዊ ምዕዳን ናይ ፍቕሪ ሓሲተ ማእኪሉ ክሳብ ዕለት 14 ጥቅምቲ ዝካየድ ኣብ ዘሎ ዓውደ ጉባኤ ዕለት 12 ጥቅምቲ ኣብ ዝተካየደ ናይ ድሕረ ቀትራ ኣኼባ ከም ዘይተሳተፉ ኣፍሊጡ። ኣብ ናይ ቅዱስቲ መንበር ዜናን ክፍል ማሕተምን ቤት ፅሕፈት ኣብ ዘሎ ናይ ጉባኤ ኣዳራሽ ኣብ ዝተዋሃበ ጋዜጣዊ መግለፂ ዝሓበሩ ናይ ሲኖዶስ ጳጳሳት ቤት ፅሕፈት ኣማኻሪ ናይቲ ዝካየድ ዘሎ ዓውደ ጉባኤ ስነ ኣገባብ ዝከታተሉ ኢየሱሳዊ ካህን ኣባ ጃኮሞ ኮስታ እቲ መጥባሕትን ስዕቡ ዝመፅእ ፃንሖት ኣብ ቤት ሕክምና ምኽንያት ኣብ ኪደት እቲ ዝካየድ ዘሎ ኣኼባ ለውጢ ዘምፅ ምዃኑ የረጋግፁ። ሓደ ካብቶም ለውጥታት ንረቡዕ ዕለት 14 ጥቅምቲ ኣብ ባዚሊካ ቅዱስ ጴጥሮስ ከካየድ ተመዲቡ ዝነበረ መስዋዕተ ቅዳሴ ዝምልከት ኮይኑ ተሳተፍቲ ናይቲ ኣኼባ ሓለፍቲ ምብራቃውያን ኣብያተ ክርስትያን ኣብ መናብርቲ ጉባኤ ጳጳሳት ሰብሓዳርን ክኢላታትን ዘሳትፍ ቅዱስነቶም ከም ዘይመርሕዎን እንተኾነ ቅዱስነቶም ንኣፉ ጉባኤ ካርዲናላትን ናይ ኣስፍቶ ወንጌል ጉዳይ ዝከታተል ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ተራዳ ህየንተን ካርዲናል ሉዊስ ኣንቶኒ ታግለ ነቲ መስዋዕተ ቅዳሴ ንኽመርሑ ከም ዝሰመይዎምን ኣብ እዋን ቅዳሴ ብፍላይ ንጥዕና ቅዱስ ኣቦና ከምኡውን ንኣባይቲ ስድራን ክንፅሊ ኢና እንክብሉ ኣባ ኮስታ ይሕብሩ። ቅዱስ ኣቦና ኣብ ሕክምና ምህላ
ምህላዎም ኣብ ልዕሊ እቲ ናይቲ ዓውደ ኣኼባ ናይ መዛዘሚ ፅሙር ሰነድ ፅልዋ ከም ዝህልዎ ኣባ ኮስታ ገሊፆም ርእሰ ሊቃነ ጳጳሳት ሊዮን ናይ ተሳተፍቲ ናይ መደምደምታ ርእቶ ክሰምዑን ናይ ገዛእ ርእሶም ኣስተንትኖ ከቅርቡን ከም ዝደልዩ ድማ ኣብሪሆም በዚ ምክንያት እዚ ርእሰ ሊቃነ ጳጳሳት ናይቲ ፅማሪ ሰነድ ትሕዝቶ ሰሚዖም መልሲ ክህቡ ስለ ዝደልዩ እቲ ፀብፃብ ከምቲ ፈለማ ተወጢኑ ዝነበረ ከይሕተም እውን ከም ዘተሓሳሰቡ ካብ ቤት ሕክምና ጀመል ምስ ወፁ ኣስተንትኖኦም ቅድሚ ምቕራቦም ናብቲ ሰነድን ካልእ ናይቲ ኣኼባት ሕዝቶታት ብዕምቀት ክምልከቱ ድላይ ከም ዘለዎም እውን ሓቢሮም ኣለዉ ቢሎም እዚ ናይ ቅዱስነቶም ናይ ምስማዕ ድሌት ፅቡቕ ይመስለኒ ንተወፋይነት መላእ ቤተ ክርስትያን ክድግፍ ዝኽእል ቃል ከቕርቡ ዕድል ከይረኸቡ እቲ ኣኼባ ክዛዘም ከም ዘይደሊ ዘረጋግፅ እዩ እንክብሉ ኣባ ኮስታ ዝሃቦ መግለፂ ይዛዝሙ። ርእሰ ሊቃነ ጳጳሳት ሊዮን 14 ኣብ ሳምቦኦም ንእሽቶ ጥረ ንምእላይ ሎሚ ዕለት 13 ጥቅምቲ ድሕረ ቀትሪ መጥባሕቲ ክግበረሎም ሮማ ኣብ ዝርከብ ዓብዪ ቤት ሕክምና ጀሜሊ ኣጎስቲኖ ኣትዮም። ርእሰ ሊቃነ ጳጳሳት ሊዮን 14 ሮማ ኣብ ዝርከብ ቤት ሕክምና መንበረ ጥበብ ስነ ሕክምናን ኣጎስቲኖ ጀሜሊ ከም ዝኣተውን ሎሚ ድሕረ ቀትሪ ድማ ካብ ሳምቦኦም ንእሽቶ ጥረ ንምእላይ መጥባሕቲ ክገብሩ እዮም። ብመሰረት ፀብፃብ ቤት ፅሕፈት ዜናን ክፍሊ ማሕተምን ቅዱስቲ መንበር እቲ መጥ ባሕቲ ብፕሮፌሰር ስቴፋኖ ማርጋሪቶራ ዝምራሕ ጉጅለ መጥባሕቲ ከም ዝካየድን ክሳብ ኣብቲ ቤት ሕክምና ዝፀንሕሉ መዓልትታት ድማ ወትሩ ምሸት ምሸት ብዛዕባ ኩነታት ጥዕናኦም ሓበሬታ ክቐርብ ብምዃኑ ትፅቢት ይግበር። ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን ቤት ፅሕፈት ሓላፊ ማቴዎ ብሩኒ ዕለት 12 ጥቅምቲ ንጋዜጠናታት ኣብ ዝሃቦ መግለፂ እቲ ኣብ ሳንቦም ዝተረኽበ ጥረ ኣብ ስሩዕ ሕክምናዊ መርመራታት ከም እተረኽበ ገሊፁ ርእሰ ሊቃነ ጳጳሳት ሊዮን ድሕሪ መጥባሕቲ ንኣስታት ሓደ ሰሙን ኣብ ቤት ሕክምና ጀሜሊ ክፀንሑ ትፅቢት ከም ዘሎ የረጋግፅ። ርእሰ ሊቃነ ጳጳሳት ትማሊ ዕለት 12 ጥቅምቲ ንኩሉ መነባቶም ከም ዘካየዱን ኣብ መላእ ዓለም ካብ ዝርከባ ኣብያተ ክርስትያንን ፖለቲካን መንግስታትን መራሕትን ናይ ቅርበትን ፀሎትን ቅልጡፍ ሕውየትን መልእኽትታት ይመሓላለፈ ከም ዘሎ እውን ናይ ቅዱስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ። ኣብ ሕቡራት መንግስታት ኣሜሪካ ብፁእ ካርዲናል ብላስ ኩፒች ሊቀ ጳጳሳት ቺካጎ ንህዝቢ ናይቲ ርእሰ ሊቃነ ጳጳሳት ዝተወልድሉ ሃገረ ስብከት ንቕልጡፍን ምሉኡን ሕውየት ርእሰ ሊቃነ ጳጳሳት ክፅልዩ ዓዲሞም ነቶም ናይ መጥባሕቲ ሕክምና ንዝገብርሎም ሓኻይም መንፈስ ቅዱስ ክመርሖም ተማሕፂኖም ንቅዱስ ኣቦና ንሓለዋ እኖና ቅድስቲ ድንግል ማርያም ከም ዘወከፉን ሊቀ ጳጳሳት ዋሽንግቶን ብፁእ ካርዲናል ሮበርት ማክኤልሮይ ኣብ ባዚሊካ ቅዱስ ጴጥሮስ ምስ ካብ መላእ ዓለም ዝመፁ ጳጳሳት ተፀንቢሮም ፀሎት ከም ዝገበሩ ገሊፆም ንጥዕና ርእሰ ሊቃነ ጳጳሳት ቅዳሴ ክግበር ንመላእ ርእሰ ሰበኻኦም ካሕናት እውን ከም እተላበው ዜና ቫቲካን ኣፍሊጡ። ኣብ ካናዳ ናይ ቶሮንቶ ሊቀ ጳጳሳት ፍራንሲስ ሌዮ ሙእመናን ነቲ መጥባሕቲ ዝገብሩ ሓኻይምን ሰብምያ ክንክን ጥዕናን ንምሉእ ሕቤት ቅዱስ ኣቦናን ክፅልዩ ከም ዝዓደሙ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንካርዲናል ጆቫኒ ባቲስታ ሬ ናይ ካርዲናላት ኣፈ ጉባኤ ስልጣኖም ድሕሪ ምልቃቆም ኣብ ዘመሓላለፍሎም መልእኽቲ ንኩሉ እቲ ንቅድስቲ መንበር ዘገልገልሉ ዓመታት ምስጋናኦም ኣቕሪቦም ሓደ ካብቶም ኣዝዮም ፍሉጣትን ልዑል ክብሪ ዘለዎምን ኣገልገልቲ ቅድስቲ መንበር እንክብሉ ከም ዝገለፅዎም ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ብፁእ ካርዲናል ጆቫኒ ባቲስታሬ ካብ ዝነበሮም ናይ ጉጅለ ካርዲናላት ኣፈ ጉባኤ ሓላፍነቶም ድሕሪ ምልቃቆም ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንልዕሊ 6 ዓመት ብዘደንቕ መገዲ ዝፈፀምዎ ኣገልግሎት ምስጋናኦም ዝገልፅ ዕለት 12 ጥቅምቲ ኣብ ዘመሓላለፍሎም መልእኽቲ ካርዲናል ሬ ከም ኣፈ ጉባኤ ጉጅለ ካርዲናላት ዝነበሮም ተራ ንቤተ ክርስትያንን ንርእሰ ሊቃነ ጳጳሳትን ንዓይ ንርእሰ ሊቃነ ጳጳሳት ሊዮንን ንኩሉ ሰብን ዘለዎም ፍቕሪ ሃናፂ ምስክርነት ምዃኑ ከም ዘስመርሉ ዜና ቫቲካን የመላኽት። ካርዲናል ሬ ኣብ ንኡስ ዕድመኦም ኣብ ቅዱስቲ መንበር ኣገልግሎቶም ጀሚሮም ኣብ ፓናማን ኢራንን ኣብ ናይ ቅዱስቲ መንበር ሃዋርያ ልኡኽ ውልቃዊ ፀሓፊ ሊቀ ጳጳሳት ጆቫኒ በኔሊ ኮይኖም ከም ዝሰርሑ ዘዘኻኽር ዜና ቫቲካን ኣስዒቡ ርእሰ ሊቃነ ጳጳሳት ሊዮን ኣብ ዘመሓላለፍሎም መልእኽቲ ካርዲናል ሬ ኣብ ኩርያ ሮማና ናይ ተኸታሊ ቅዱስ ጴጥሮስ ናይ ቅረባት ሓባብርቲ ላዕሎታ ባይቲ ፅሕፈት ቅዱስቲ መንበር ዝነበሮም ብዙሕን ተኣፋፍንተራ ከመይ ገይሮም እሙን ተሓባባሪ ኣርእስተ ሊቃነ ጳጳሳት ብፍላይ ድማ ኣብ ናይ ቅዱስ ዮሃንስ ጳውሎስ ዳግማዊ ናይ ርእሰ ሊቃነ ጵጵስና
ከም ዘገልገሉን ኣስሚሮም ኣብ ዓመተ እየብል 2000 ዓመተ ምሕረት ኣብ ኣገልግሎት ትምህርቶምን ጉስነታዊ ተልእኾኦምን ዝተቐመጡ ብዙሓት ኣብያተ ፅሕፈት ቅዱስ ማንበር ብውፅኢቶም መገዲ ኣመሓዲሮምን ኣወሃሂዶምን ኣብ መላእ ኢጣልያን ዓለምን ኣብ ዘካይድዎ ተዘካሪ ተኸታተለ ሃዋርያ ጉዕዞታት ተሰነዩ ምዃኖም እውን ዘኪሮም ኣብ ኩላይት ቤተ ክርስትያን ዝነበሮም ተራን ናይ ዓመታት ኣገልግሎትን ውልቃዊ ዓሚቕ ዝምድናታትን ብዛዕባ ኣድማሳዊት ቤተ ክርስትያን ሃብታም ፍልጠት ክህልዎም ከም ዘኽኣሎም እውን ገሊፆም ልሂቂ ኣፈ ጉባኤ ካርዲናላት ሓደ ካብቶም ዝበለፁ ፍሉጣትን ልዑል ክብሪ ዘለዎምን ኣገልገልቲ ቅዱስቲ መንበር እንክብሉ ከም ዝገለፅዎም ዜና ቫቲካን ኣፍሊጡ። ሩሰሊካን ጳጳሳት ሊዮን ካርዲናል ጆቫኒ ባቲስታ ሬ ኣብ ኣገልግሎት ዝነበሮም ጽኑዕ እምነትን ተወፋይነትን ምስቲ ካብ ሱር ስድራ ቤቶም ዘማዕበልዎ ጻዕራም ባሕሪ ኣጸቢቑ ብኸመይ ከም ዝተኣሳሰረ ድማ ገሊፆም ናይ ኤጲስቆጶሳዊ መለለይኦም ቃል ድማ ሓይሊ ካብ ላዕሊ ዝብል ምዃኑ ቅዱስነቶም ብምዝካር በዚ ከዓ ካብ ጎይታን ጸጋኡን ከመይ ጌርካ ሓይሊ ከም እትምሕፀንን ከም እትቕበልን ወትሩ ከም እተስተውዕል ዝመስከርኩም እንክብሉ ኣስተብሂሎም እዚ ነቶም ዝፈልጥኹም ንዓኹም ዘለዎም ክብርን ሞሳን ዝያዳ ዘሐይል እዩ እንክብሉ ኣስሚሮም ንካርዲናል ጆቫኒ ባቲስታሬ ንኣማላድነት ኣዴና ቅዱስቲ ድንግል ማርያምን ቅዱስ ዮሃንስ መጥማቕን ኣማዕቂቦም ጸሎቶም ብምርግጋጽ ንዓኦምን ንዝፈትዎምን ሰባትን ሃዋርያዊ ቡራኬኦም ከም ዘመሓላለፉ ዜና ቫቲካን ኣፍሊጡ። እዚ ዜና ቫቲካን እዩ። ዕለት 11 ጥቅምቲ ዓለም ሓቆፍ መዓልቲ ስደተኛታትን ተመዛበልትን ናይ ቅዱስ መንበር ርክብ ምስ ሃገራትን ኣህጉራውያን ትካላትን ጸሓፊ ሊቀ ጳጳሳት ፖል ሪቻርድ ጋላገር ኣብ ጀኔቭ ብዝዕርጎም ሳቶ ቅዳሴ ዝስምዖ ስብከት ክብሪ ተመዛበልቲ ህፃናት ኣፍልጦ መሃብን ናይ ቤታዊ ስምዒት መቕራብን ኣገዳሲ ምዃኑ የተሓሳስቡ። ሊቀ ጳጳሳት ፖል ሪቻርድ ጋላገር ናይ ቅዱስ መንበር ጸሓፊ ርክብ ምስ ሃገራትን ኣህጉራውያን ትካላትን ዕለት 11 ጥቅምቲ ጀነብ ኣብ ዝርከብ ባዚሊካ ኖትረዳም ብምኽንያት መበል 112 ዓለም ሓቆፍ መዓልቲ ስደተኛታትን ተመዛበልትን ውሳቶ ቅዳሴ ከም ዝዕረጉን ብፅውነቶም ኣብ ዘስምዕዎ ስብከት ዋላ ሓደ ካብዞም ህፃናት ሓደ ጥራይ ዝብል ናይ ሎም ዓመት ዓለም ሓቆፍ መዓልቲ ስደተኛታትን ተመዛበልትን መራሒ ቃል ብምስትንታን ንዝተመዛበሉ ህፃናት ዝወሃብ ብምላሽ ኪኖ ሰብኣዊ ሓገዝ ብምኻድ ሰብኣዊ ክብረቶም ኣፍልጦ ክረክብን ሓቂና ቤታዊ ስምዒት ክቐርበሎምን ይግባእ ከም ዝበሉ ዜና ቫቲካን የመላኽት። ሊቀ ጳጳሳት ጋላገር ብዛዕባ ትርጉም ገዛ ከስተንትኑ ከለዉ እዚ ድማ ካብ ስጋዊ ቦታ ኣዝዩ ዝዓቢ ነገር ምዃኑ ገሊፆም ገዛ ካብ ገዛ ወይ መሕደሪ ቦታ ንላዕሊ እዩ ናብቲ ቤታውነት እንፈልጠሉ ስምና እንፈልጠሉን ህላዌና ዝፅበይ ቅድም ንምንታይ ከም ዘሎና ክንገልፅ ከይደለና ኣብ ብመዓዲ ኮፍ ክንብለሉ እንኽእል ቦታ እዩ ቢሎም ካብ ነቢይ ኢሳያስ ዝተወስደ ናይቲ መዓልቲ መንባብ ተወኪሶም ጎይታ ንኩሎም ህዝብታት መዓዲ ዘዳልወሉ ምስሊ ብምዝካር ኣድማሳዊ ፍቅሪ ኣምላኽ ንውልቀ ሰብ ፈፂሙ ዕሽሽ ከም ዘይብል ኣስሚሮም ንኣምላኽ ስቃይ ንሓደ ዝተመዛበለ ህፃን ኣብ ስሙ ዘይተገልፀ ሰብኣዊ ቅልውላው ኣይጠፍእን እዩ ምክንያቱ ኣውያት ናይቶም ኣዝዮም ተቃላዕቲ ኩሉ ግዜ ኣብ ልቡ ስለ ዝበፅሐ ከም ዝበሉ ዜና ቫቲካን ኣፍሊጡ። ሊቀ ጳጳሳት ጋላገር ናብቲ ወንጌል ብዛዕባ መርዓ ዝዛርብ ኣብ ናይ ዕለቱ ካብ ማቴዎስ ወንጌል ምዕራፍ 22 ካብ ፍቕድ 1 ክሳዕ 14 ዝተወስደ መንባብ ተወኪሶም ብውግእ ዓመት ስደት ድኽነትን ተፈጥሮዊ ሓደጋን ካብ ገዝኦም ንክሓድሙ ዝተገዱ ህፃናት ከምኡ እውን ኣብ ስድራኦም ዝተፈላለየ ወይ ንንግድን ምዝመዛን ዝተቃልዑን እናሓሰቡ ተቃላዕነቶም ንህፁፅ ድሌታቶም ካብ ምላሽ ንላዕሊ ዝሓትት ምዃኑ ኣስሚሮም ንቆልዓ ምሕላው ግቡእ ምፍፃም ጥራይ ኣይኮነን። ንሓደ ቆልዓ ምሕላው ማለት ነቲ ኣብ ውሽጡ ዝተሓትመ መለኮታዊ ምስሊ ምሕላው እዩ። እቲ ህፃን ቅድሚ ስደተይና ዝተመዛበለ ሓታት ዕቁባ ወይ ፀብፃ ብምዃኑ ሰብ እዩ ብኣምሳልን ኣርኣያን ኣምላኽ ዝተፈጥረ ከም ዝበሉ ዜና ቫቲካን የመላኽት። ሩሰሊካን ጳጳሳት ሊዮን መበል 14 ንዓለም ሓቆፍ መዓልቲ ስደተኛታትን ተመዛበልትን ዝመሓላለፎም መልእኽቲ ብምጥቃስ ሊቀ ጳጳሳት ጋላገር ነቲ ሩሰሊካን ጳጳሳት ካብ ናይ ተራ ሓገዝ ኣተሓሳስባ ንላዕሊ ንክሰጋግሩ ዘቀረቦ ፃውዒት ኣቃሊሖም ሰብኣዊ ሓገዝ መተካእታት ዘይብሉ ኮይኑ ክቕፅል እንከሎ ክርስትያናዊ ግብረሰናይ ንሰባት
اون بيتاو عدل كي حب مقبي مطللن حلوان عب محب دو كبل كم زيك الدم عبريهام كريستيانو قبرسن ناي نتي سب عب قودن قديفو دليتات عب معنقال تراي دو كبل عيك الن ايوبيلام اسعيبام وانجل كاب قودن عنا بيت كاب مكلعنا بمكلا خلي كاب كزياو ردي اتنا بحسنت بيتاو النت مسققار كقبر يسعوع سفحات سبعو كلولاو نمكرا ولك هزعان فتسيمو كاتسال متكم زيبلو اسميرام مريمن يوسفن نبعلم ني يسوس كاب عمسن مكلخال كاب بيتو مكهر متقديدم كم زنابرون كم التسدون الزخاخيرم كريستيان زر البي كما عبلون نتم كاب بيتم رحيق امزرلو مقبلي بوتا كخونن بمتسللاي نسدتناتاتن تمزابلتن بفللاي نهزاناتن عبايت صدرا عمن ابتحتحاليو تادين غلستدنغ المريم كم زمع قبو زينا فاتيكان افليتو اتي كابلت شوحتك سعلت عصر تربحت تقمتي اب عصراي عمتنا فقرة حاسيت هورام معدان زستنتن ناي مبراق كاتوليكاويان ابيتا كريستيان مراحتن ناي قباية باباسات اب منابرتن كإلاتاتن ناي تيولوجيا لكاورنتن وكالة علمان مؤمنانن ابايت صدران الساتي فوزكايد زولو عودة قبائي اب ناي علت عصر تخلت تقمتي حمشاي معلتو علو ناي تيولوجيا لك جولي حنلون روبيو حدار كمنا بفقرن فتحن الزاقنع مقرب شركنات زبل رأي داقماي محيال كمزدلس أو عيتك تقربن كلا فيليبيناوي كاردينال بابلو فيرجيليو ليونغكو ديفيد دما بيتا كريستيان أبجبوتك ألسوم ني أبايت صدرا كساب كندك أربا أب مخان فقادينا مخانا كتحدت اللوا إلوم ني فقرة حاسيت حرام معدان أب كدمي تي أبايت صدرا زقات أمام التمكرو تقال عنات نمسمع كدامنات كنهب كالتفنا كاب مفرادك قطب بتكبر سكا اكزي ابيرا بهوتم كندناق كنفقد يعدمنا انكبلو نا علماويانن صدرا بيتن هوتن زحلي ناي قدس منبر على بيت صحفت هي انت كاردينال فارل حمشا وعلماء خفتي ابزس معمدره كم زسمرولو زحبر زينا فاتيكان اصعبو ابنا يسوسان منبر طبب سانتا كلارا كفلي تيولوجيا ناي كريستياناوي محبر عصنا مقبار ممهر ناي تيولوجيا ليك جولي هانلون روبيو ابزس معتو مدره بيتا كريستيان نحادار كم فتسمنا زيد ليو ناب فقرا فتحن الزق عنا وساطعو شركنات ايوز بالفتان رعي كتقرب تخيل اياز بالحسب كم زسمرة اللون اب فيليبينس ناي سبخا كالو كان لكبا باسات كاردينال باولو فيرجيليو سيونغكو ديفيد أبسس معوام مدارة نابايت صدرا بقليل وي لعل لعلي بمرعي سيامك بمثلام زو قطابون اب كندو وانجر بلك اب ماكل اتي ابوش تصدر ابي تسرك بدخمتاتن تنقافنتن ككلت مفقادن وسان مخوانو بعمقت زستو عاللو ناي قلي ناي قسنتا هاريو تمكرؤم كم زكافلو زينا فاتيكان افليتو اتي تيولوجياوي استنتنو مستي كن محيال عصرت عمتات زنبرا اهزاو تصبصب كنصاصرن كلو لو مبزعبا مرج حدا بزملكات قربت أبتساب بمسارات كم التباقسن كاب فيليبينز كساب بولاند كاب أرجنتينا كساب دبوب أفريكا كاب أمريكا كساب جابان زرقاح علماوي كاب حدر ناي مرحاق زلزن بالنسور مكلتاف نعزاب اللونا ميتاويت نايتوم تمرعهم زيفلتو عبيت سبات يوسخ كم زلزر إيو لومي كابتي كدم حمس عمد زمرعاو أمريكاويان كاتوليكاويان وحدات مخانا مفلات قداسي إيو كاب زيوم دما ربعيت راي إيوم أب بيتا كريستيان زمرعاو متن ولاد اون أب كم بعال كينيا يوكرينين هندن زعم الصراحة قرات حويسو أب كل بوتاتاتي نكي ألو متان مسترات مقد زقبلو بتمساسة الوريدو يركب مستي أب شحن تشعات ميتن تسعاتات عمت محرات زدرعية نايزت ماقو بزحيك النتاتر نكالو بعستات حاد السيسو كم زوارة دايو زحبر كمتي إتا أمريكاويت بروفيسر زقالت أتو إتي معكلا قوداي زمناو حدر أب حر حداوي حاليتن ولك أو عقبة نستمر كوزك خاون نكالو بحنصاب قن بلعولة تصبيت تحت مرقاقا عن زيادات قلعة النتن مبتتان زي للا مخانو اي فقري نحادار وصانو كان تخونه زي سامامع مسعامل تمركابكن كابك زينابك زي أسقام قوينو كمزولو تم ملاقتن
ገለ ደቂ ኣንስትዮ ብዘይ እሙንነትን ዘቤታዊ ዓመፅን ዝተበላሸወ ሓዳር ብምርኣይ ተስፋ ዝቆረፃ ካብቲ መገዲ ጠቕሊለን ይወፃ። እዚ ኩነታት ዓሚቕ ጭንቀትን ምድንጋርን ይዕቢ። ብፍላይ ነቶም ወለዲ ንምዃን ድልዋት ኮይኑ ዘይስምዖም መብዛሕትኡ ግዜ ውላድ ምውላድ የደናግዮም። ኣብ መወዳእታ ስድራ ቤት ንምምስራት ግቡእ ግዜ ከም ዝሓለፈ ጥራይ ይግንዘቡ ትብል ሩብዮ ኣስዒባ። ሓደ ወሳኒ እዋናዊ ጉዳይ ክተጉልሕን ኮላ ብፍላይ ካቶሊካውያን መፃምድቲ ኣብ ቃልሶም ተነፂሎም ክፀንሑ ይፍትኑ። እዚ ሓቂ እዚ ኣብቲ ኣብ ኣረጋውያን መፃምድቲ ዘሎ ልዑል መጠን ፍትሒ እውን ርኡይ እዩ። ስለዚ መፃምድቲ ንደገ ክጥምቱ ዝድርኽ ምትብባዕ ህፁፅ ኣድላይነት ኣሎ። እዚ ከዓ ኣብዚ እዋን እዚ እናወሰኺ ዝኸይድ ዘሎ እዩ። ኣብዚ መዳይ እዚ ካቶሊካዊ ቴዎሎጊያዊ መሰረታዊ ርድኢት ይህብ። እዚ ድማ ናብ ዝዓበየ ነገር ዝቐንዐ ቅርበት ዘለዎ ምትእስሳር እዩ። ኣብዚ ሕሞት እዚ ዓለም ነቲ ተነቃፍነት ሓዳር ብዘስደምም ረኣይ እትምልስ ቤተ

ክርስቲያን ኣብ ጭቡጥ ቃልሶም ብዛዕባ እቲ ስድራ ክትቀርብ ክሳብ ክንደይ ፈቓደና ምዃና ኣብ ምሕታት ጥራይ ክንድረት የብልና እምበዓር ንስድራ ቤት ምስናይ ኣብ ሓደ ካህን ወይ ኣብ ሓደ ኣብ ጉስነት ዝተዋፈረ ጥራይ ዝተሓፅረ ኣይኮነን። ማሕበረሰብ ክርስቲያን ኣብ ዙርያ እታ ስድራ ቤት ክኸውን በብቕሩብ ዝመሃሮ ጉዳይ እዩ። ከም ኣብነት ድማ ናይ ገዛእ ርእሶም ሰበኻ ጠቂሶም ኣብ ሰበኻኦም ናይ ተልእኾ ወንጌል ኣገልግሎት ነቑጣታት፣ እዚ ድማ ብፍላይ ኣብ መሪር ኩነታት ህወት ስድራ ቤት ብድኽ ነት ስደት ዓመፅ ወልፊ ማእሰርቲ በደልን ዘይተረጋገፀ ስራሕን ኣብ ሓደጋ ክወድቕ ዝኽእል ዝቐርብ ኣገባብ ስብከተ ወንጌል ዝምልከት እዩ። እዚኦም ፀገማት እዚኣቶም ንናፅነት ሰባትን ዓቕሞምን ዋላ እውን ነቲ ክርስትያናዊ ርእየት ህወት ስድራ ቤት ንምግማት ኣዝዩ ዝድርቱ ክውንነታት እዮም እንክብሉ ያብርሁ። ስለዚ እዩ ድማ ናይ ፍቕሪ ሓሲት ሃራ ምዕዳን ኣዝዩ ኣገዳሲ ዝኾነና ቢሎም ነቲ ርእየት ክንድግፎ ኣይሓተናን እዩ። ንሓቀይናታት ሰባት ኣብ መብዛሕትኡ ግዜ ኣብ መንጎ ርእትን ጭቡጥ ኩነታቶምን ዘሎ ቃንዛ ዘለዎ ክፍተት ከነሰኒዮም ይሓትት። ንትድሮ ብጉስነት እንመሃሮ ዝነበርና ንምግላፅ ቋንቋ ኣቕሪቡልና ኣሎ። ማለት ካብ ምደባ ካብ ምጅማር ጭቡጥ ኩነታት ንመመያን ቀስ ብቀስ ኣብ ዕብየት ከነሰኒዮም ከምኡ እውን ፀጋ ድሮ ኣብ ስራሕ ክህሉ ከም ዝኽእል ክንኣምን ዋላ ኣብ ህወትን ርክባትን ብዘለዎ ምልክት ተነቃፍነትን ዘይፍፅምናን ቢሎም ብሓፂር ብፍላይ ኣብቲ ስድራ ቤታዊ ድኽነት ናብ ዓሚቕ ተነፅሎ ከብፅሓሉ ዝኽእልን እቲ ኩነታት ብዝርግሐ ዕፀፋርስን ወልፍን ዝጋደደሉን ከባቢ ሜትሮፖሊ ማኒላ ኣካል ግዛት ሃገረ ስብከቶም ሓቂና ትምህርቲ ጉስነት እዩ ነይሩ። ቤተ ክርስቲያን ፅንፈይና ተመክሮታት ብምስማዕ እቲ ኣብ መጀመርታ ከም ሓላፍነት ዘይስምዖ ወይ ዘይሰርሕ ስድራ ቤት ኮይኖም ዝረኣዩና ኣብ ገዝኦም ኣቲና ዛንታታቶም ክንሰምዕ እንከለና ኣዝዩ ዝተፈላለየ ክመስል ከም ዝኽእል ተማሂርና ከም ዝበሉ ዜና ቫቲካን ኣፍሊጡ። ኣብ መላእ ዓለም ዝርከቡ መራሕቲ ኣብያተ ክርስቲያን ንርእሰ ሊቃነ ጳጳሳት ሊዮመበል 14 ኣብ ሳንቦ ምስ ተረኽበ ንእሽተይ ጥረ ንኽእለየሎም ሮማ ኣብ ዝርከብ ዓብዪ ቤት ሕክምና ጀሜሊ ከም ዝኣተው ምስ ተሰምዐ ስለዮምን ስለ እቶም ኣብቲ ቅዱስነቶም ኣብ ዝግበረሎም መጥባሕቲ ንዝዋፈሩ ጉጅለ ሓኻይን ጸሎቶም የረጋግጹ። ርእሰ ሊቃነ ጳጳሳት ሊዮመበል 14 ኣብዚ ሰሙን መጥባሕቲ ክገብሩ ምዃኖም ሰንበት ድሕሪ ምግላጾም ነዊሕ ከይጸንሐ ካብ መራሕቲ ክርስቲያን ምእንቲ ቅልጡፍ ሕውየቶም ጸሎቶም የቕርቡ ምህላዎም ክሕበር እንከሎ ናይ ውህደት ኣንግሊካዊት ቤተ ክርስቲያን ቀዳማዊትን ናይ ካንተርበሪ ሊቀ ጳጳሳት ሳራ ሙላሊ ኣብ ኤክስ ማሕበራዊ መረብቲ ብዘሎ ኣድራሻእን ኣቢለን ኣብ መላእ ሃገርን ኣብ መላእ ዓለምን ምስ ዘለዉ ኣንግሊካውያን ክርስቲያን ርእሰ ሊቃነ ጳጳሳት ብቅልጡፍ ክሓውዩ እጽሊ ዝብል መልእኽቲ ከም ዝፈነዋን ናይ እንግሊዝን ወይልስን ጉባኤ ጳጳሳት ኣቦ መንበር ናይ ዌስት ሚኒስትር ሊቀ ጳጳሳት ሪቻርድ ሞት ፍሉይ ጸሎት ክግበር ከም ዝጸውዑን ኣብ ዘመሓላለፎ መልእኽቲ ብስም ኩሎም ኣብ ካቶሊካዊት ቤተ ክርስትያን ዓዲ እንግሊዝን ወይልስን ዘለዉ መልእኽተይ እንከመሓላልፍ ጸሎትና ንረጋግጸልኩም ከም ዝበሉ ዜና ቫቲካን ኣፍሊጡ። ናይ ታይላንድ ጉባኤ ጳጳሳት ኣቦ መንበር ሊቀ ጳጳሳት ፍራንሲስ ኻቪየር ቪራ ኣርፓንድራታና ሊካስ ኒውስ ንእተ ሰሚ ኣገልግሎት ዜና ብዝሃቦም መግለፂ ቅድሚ መዓልታት ጥራይ ምስ ርእሰ ሊቃነ ጳጳሳት ተራኺቦም ከም ዝነበሩ ዘኪሮም ኣብ መላእ ታይላንድ ዝርከቡ ካቶሊካውያን ንቅዱስ ኣቦና መንፈሳዊ ቅርበት ክገልጹ ዓዲሞም እቲ መለኮታዊ ሓኪም ዝኾነ ኢየሱስ ክርስቶስ ነቶም መጥባሕቲ ዝገብሩ ሓኻይም ክመርሖም ንጽሊ ከም ዝበሉን ናይ ሰበኻ ቻንግ ማይ ጳጳስ ፒተር ሱፎት ሩዓክሱ ጃሪት እውን ብወገኖም ቅድስቲ እኖና ማርያም ሓልውዮም ኣብ ጎድኖም ኩኒ ፍቕርን ጸሎትን ኣብ መላእ ዓለም ናይ ዝርከቡ ደቆም ክስምዖም ግበሪ ከም ዝበሉ ዜና ቫቲካን የመላኽት። ናይ ፊሊፒንስ ጉባኤ ጳጳሳት ኣቦ መንበር ናይ ሰበኻ ፊሊፖ ሊቀ ጳጳሳት ግልበርት ጋርሴራ ጳጳሳትን ካህናትን ፊሊፒንስ ንዕውት መጥባሕትን ሕውየትን ርእሰ ሊቃነ ጳጳሳት ሓሳብ ብገይሮም ውሳተ ቅዳሴ ካዕርጉ ከም ዝሓተቱን ብተወሳኺ ኣባላት ሰቡፊ ህወትን ኣባይቲ ስድራን መእመናንን ንሕውየት ቅዱስ ኣቦና ጸሎት መቁፀርያን ተጋግድሎን ግብረ ሰናይን ከቕርቡ ድማ ከም ዘተባብዑ ዝሓበር ዜና ቫቲካን ኣስዒቡ ጎይታ ነቶም መጥባሕቲ ዝገብሩሎም ሓኻይም ንኩሎም ዝከናኸንዎምን ክመርሖምን ብሓይልን ብሰላምን ክድግፎምን
نابطعنا كمال سومن نتسلي كمزبالو أفليتو أبحبرات من قصة أمريكا بسو كاردينال بلاسي كوبيج لك باباسات شيكاغو نهزبي نايتي رسالي كان باباسات زيتو والدلو حق رسبكات نقول طوفن ملؤون حوية رسالي كان باباسات كتسليو عدي

0: ኢማም ነቶም ናይ መጥፋት ሕክምና ዝገብሩሎም ሓኻይም መንፈስ ቅዱስ ክመርሖም ተማሕፂና ንቅዱስ ኣቦናን ሓልዋ ቅድስቲ ድንግል ማርያም ከም ዘወከፉን ናይ ርእሰ ሰባኻታት ዋሽንግቶን ሊቀ ጳጳሳት ካርዲናል ሮበርት መክኤልሮይ ኣብ ባዚሊካ ቅዱስ ጴጥሮስ ምስካ ብመላእ ዓለም ዝመፁ ብፁዓን ጳጳሳት ተፀምቢሮም ቅዱስ ኣቦና ከም ዝጸለዩ ድማ ገሊፆም ናይ መላእ ሰባኻ ኣምካሕናት ንጥዕና ርእሰ ሊቃነ ጳጳሳት ሓሳብ ገይሮም መስዋዕት ቅዳሴ ክዓርጉ ድማ ከም እተላበውን ከምኡውን ኣብ ካናዳ ናይ ቶሮንቶ ሊቀ ጳጳሳት ፍራንሲስ ለዮ ነቲ መጥባሕቲ ዝገብሩ ሓኻይምን ሰብንያ ክንክን ጥዕናን ንምሉእ ሕቤት ቅዱስ ኣቦና ክጽልዩ ከም ዝዓደሙ ዜና ቫቲካን ኣፍሊጡ። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ነፅሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ።
1: يتبارك يسوس كريستوس لاوليتور يسوس كريستوس